ይላሲ ወልክ ፓሚስ ለቀንዊና ሲያምጋታ ተማንኪ ባለ ምን ቀለማላ ወልጊ አግቢያኒ ጎቁን ማቁኛቶ ዋንለኒ ጎቅ 40 ሚት 60 ሞራታሉኒ ሲኒጎ ኡኑ አንወቶ ያውኒ 60 ሚት 80 ሞራታ ያቅቶ ኡኒ ኡኒያት ማኒ 4 ሚሊዮን አቃጉ ማቁጉ ማክቱ ጎቅ ዋንለኒ 60 ሚት 80 ሞራታሉኒ ኡኒ ኡኒያት ማኒ 6 ሚሊዮን ማሽኒ ካልሰናመን ማትከ አጃሚቴም ኡኑ ማቁኛና ታውዩ ዋንለኒ ጎቅ 40 ሚት 60 ሞራታሉኒ ኡኒ ኡኒያት ማኒ 3 ሚሊዮን አቃጉ ማቁጉ ማክቱ ጎቅ ዋንለቲ 40 ሚት 60 ሞራታሉኒ ኡኒ ኡኒያት ማኒ 7 ሚሊዮን ማሽኒ ኢግሉሊጋ አጃሚሊ ኡኑ ማቁኛቲ ጎቅ ታክሲለራታሉኒ ዋንለኒ ጎቅ 30 ሚት 50 ሞራታሉኒ ኡኒ ኡኒያት ማኒ 3 ሚሊዮን አቃጉ ማቁጉ ማክቱ ጎቅ ዋንለሮ ማሽኒ 30 ሚት 50 ሞራታሉኒ ኡኒ ኡኒያት ማኒ 6 ሚሊዮን ማሽኒ ቴከኒ ኢግሉሊጋ አጃሚን ቀመኒቷሊት ኡኑክ ኑዊየናክቱ ጎቅ ዋንለኒ ጎቅ 60 ሚት 80 ሞራታሉኒ ኡኒ ኡኒያት ማኒ 1 ሚሊዮን አቃጉ ኑዊዩ ማክቱ ጎቅ ዋንለሮ ማሽኒ 50 ሚት 70 ሞራታሉኒ ኡኒ ኡኒያት ማኒ 6 ሚሊዮን ማሽኒ ሰለም ሚሊዮን ኑክ ኑዊየናክቱ ማቁቱዊናሪሊ ካናንናሎኒ ጎቅ 30 ሚት 50 ሞራታሉኒ ኡኒ ኡኒያት ማኒ 5 ሚሊዮን አቃጉ ኑዊየጉ ማክቲ ጎቅ ማቁቱዊናሪሊ ካናንናሎኒ 30 ሚት 50 ሞራታሉኒ ኡኒ ኡኒያት ማኒ 9 ሚሊዮን ማሽኒ ናው ያኒ ሊዮኑ ማቁኛክቱ ጎቅ ኡኒ ኡኒያት ማኒ 3 ሚሊዮን ማቁጉኒ አፕሌዮ ማክቶጎ አቃጉ ካናንናሎኒ 20 ሚት ኡኒ ኡኒያት ማኒ 6 ሚሊዮን ማሽኒ ንግወታኮ ስለቴምኔና ስሪያዊላ ተማኒኪ ባለምን ኡኑክ አማቃጉ